0: እስክሪን ሰርፕራይዝ ትግኛ ሎሎ ሆና ፊሰላ ወኛ ብትስለ እና ሎሎ ሆና አንተ ግለማ ሜጀን ጀል ተዋል ጆና ምና ትግት ታባን ገሞና ፊስ የጀፕላስ ኢንቫይሊ ዳምጉ
1: አው ቲቦ ስለ ለብዛ ቲቦ ስለ ለብዛ እስኪ ሰብስክራይብ ቱ ሶ ሞቶ ቢገ ቲጎ ነው ታጂ ያ ካተ ለከ 89.4 ቲጎ ነው ስታ ካባና በስ ኮሰት ነው ካተ ለባና ካላ ቦቢ ሀገን ታቦ ሞቆን ለቡ ማይ ቱ ሶ ሞቶ ቢ ቲጎ ነው 89.4 ዳንግ እስኪ ሰብስክራይብ
2: ሆላ ሆላ ሆላ ሆላ ቲቦ ቲቦ ስለ ለቡ አ ባፌት ለገንዘብ ምናት ባፌት ኦን ቹዝዴ አይ አይ አይ አሪ ባፌቱ ወረኛው ቀይቴላ ላባሰንጋሎ ማታገን ዛስትሮን ታንጎ
3: Hello, Willie Tivos, give us a drive. See you, Pisa Jan, see you, Pisa Dee.